የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

እንደተለመደው እና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ ዛሬ እየተከበረ የሚገኘውን የቅድስት ሥላሴ በዓል ምክንያት አድርገን ያዘጋጀነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 16 ከቁጥር 12 እስከ 15 ላይ እንደተገለጸው ገና ብዙ የምነግራችሁ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን እርሱ ወደ እውነት ሁሉ ይመራችኋል። ከእርሱ አይናገርምና የሚሰማውን ሁሉ ይናገራል እንጂ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ የኔ ከሆነው ወስዶ ይነግራችኋልና። በአብ ዘንድ ያለ ሁሉ የኔ ነው፣ ስለዚህም በእኔ ዘንድ ካለኝ ወስዶ ይነግራችኋል አልኳችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ ከጴንጤቆስጤ ሰንበት በኋላ ያለውን የቅድስት ሥላሴ በዓል እናከብራለን። ይህ በዓል የኢየሱስ ክርስቶስ ኅብረት ውስጥ የተገለጸው አብ ወልድና መንፈስ ቅዱስን ሦስት አካል አንድ የሆኑበትን የእግዚአብሔር ምስጢር የምናሰላስልበትና የምናሞግስበት በዓል ነው። ሕይወቱን በነጻ ለእኛ ያቀረበልንና በዓለም ውስጥ እንድናስፋፋው የሚጠብቀን ሁልጊዜ አዲስ የሆነውን የእግዚአብሔር ፍቅር በአድናቆትና በደስታ የምናከብርበት ቀን ነው። ዛሬ የተነበቡት የመጽሐፍ ቅዱስ ጥቅሶች እግዚአብሔር እንዴት ለእኛ ራሱን የገለጸበት መንገድ እንድንረዳ በማድረግ እርሱ እንዲሁ ዝም ብሎ ያለ ወይም የሚኖር መሆኑ ብቻ እንድንረዳ ብቻ ሳይሆን እርሱ ከእኛ ጋር ለእኛ ቅርብ፣ እኛን የሚወደን፣ ከእኛ ጋር የሚራመድ፣ ትንሽ ከሚባሉት ሰዎች አንስቶ እስከ ተቸገሩት ሰዎች ድረስ በእኛ ግለሰባዊ በሆነ ታሪክ ውስጥ የሚመሰጥ፣ እያንዳንዳችንን የሚንከባከብ አምላክ እንደሆነ ያመለክቱናል። እርሱ በላይ በሰማይ እንዲሁም በታች በምድር እግዚአብሔር እርሱ አምላክ መሆኑን አሳይቶናል። ስለዚህ እኛ የምናምነው አንድ ሩቅ በሆነ አካል አይደለም፣ በፍጹም አይደለም። እኛ የምናምነው አንድ ግድየለሽ በሆነ አንድ አካል አይደለም፣ በፍጹም እንዲህ አይደለም። ነገር ግን በተቃራኒው አጽናኝ ሰማይንና ሕዝቡን በፍቅር በፈጠረው ሥጋን በለበሰው በሞትና ከሙታን ለእኛ ሲል በተነሳው በመንፈስ ቅዱስ አማካይነት ሁሉንም ነገር ወደ ሙሉነት በለወጠው አምላክ ነው የምናምነው። ይህንን ፍጹም የሆነና የመቀየር ኃይል ያለውን የአምላክ ፍቅር በሕይወቱ የተለማመደው የመጀመሪያው ሰው ቅዱስ ሐዋርያው ጳውሎስ ሲሆን ወደ ሮም ሰዎች ምዕራፍ 8 ከቁጥር 14 እስከ 17 ላይ እንደተጠቀሰው እግዚአብሔር አባ አባት ተብሎ መጠራት እንደሚፈልግ በመግለጽ በእርግጥ እግዚአብሔር የእኛ አባት ነው። ይህንንም ማድረግ የሚገባን ልክ እንደ አንድ ሕፃን ልጅ ሕይወትን በመስጠት ሰው ዕቅፍ ውስጥ ራሱን በማድረግ ሙሉ በሙሉ በመተማመን እንደሚኖር ሕፃን አድርገን ለእግዚአብሔር ራሳችንን ማቅረብ ይገባናል። መንፈስ ቅዱስ ሐዋርያው ጳውሎስ በድጋሜ ያስታውሰናል። መንፈስ ቅዱስ በእኛ ውስጥ ገብቶ በመንቀሳቀስ ኢየሱስ ክርስቶስ ከእኛ የራቀ ባሕሪ ያለው አምላክ ሳይሆን ነገር ግን ከእርሱ ጋር በጣም እንደ ተቀራረብን በእኛ ዘመን እንደ ነበረና በእግዚአብሔር የተወደድን ልጆች በመሆናችን የተነሣ ደስተኞች እንድንሆን ያደርገናል። በእርግጥ በቅዱስ ወንጌል ውስጥ ከሙታን የተነሣው ጌታ ከእኛ ጋር ለዘላለም እንደሚኖር ቃል ገብቶልናል። እርሱ ከእኛ ጋር በመሆኑና ለመንፈስ ቅዱስ ኃይል ምስጋና ይግባውና እርሱ ለእኛ በአደራ የሰጠውን ተልእኮ በቋሚነት መፈጸም እንችላለን። ታዲያ የተሰጠን ተልእኮ ምንድን ነው? ለሁሉም የእርሱን ቅዱስ ወንጌል ማብሰርና መመስከር፣ ከእርሱ ጋር ኅብረት በመፍጠር ከእርሱ የሚመጣ ደስታ ከሁሉም ጋር መቋደስ ማለት ነው። እግዚአብሔር ከእኛ ጋር በመራመድ በደስታ ይሞላናል። ደስታ ደግሞ የክርስትና የመጀመሪያ ቋንቋ ነው። ስለዚህ የቅድስት ሥላሴ በዓል እግዚአብሔር አንድ ፈጣሪና አዳኝና ቀዳሽ ሁልጊዜ በፍቅርና ለፍቅር የሚኖር መሆኑን እንድናሰላስል በማድረግ እርሱን ለሚቀበሉ ፍጥሯን ሁሉ የእርሱን ውበት፣ በጎነትና እውነት እንዲያንጸባርቁ ዕድሉን ይሰጣቸዋል። እርሱ ከጥንት ጊዜ ጀምሮ ሁልጊዜ ከሰዎች ጋር ለመጓዝ የመረጠና ለሕዝቦች ሁሉና ለእያንዳንዱ ሰው በበረከት የተሞላ ሕዝብ ለመፍጠር ፈልጓል። ክርስቲያን የሆነ አንድ ሰው ከሌሎች ሰዎች የተገለለ ሰው ሳይሆን እግዚአብሔር የፈጠራቸው የእግዚአብሔር ሕዝብ አንድ አካል ነው። የዚህ ዐይነት የአብሮነት መንፈስ ወይም ባሕሪ ሳንላበስ ክርስቲያን ተብለን ልንጠራ በፍጹም አንችልም። እኛ አንድ ሕዝብ ነን፣ የእግዚአብሔር ሕዝብ ነን። በአሁኑ ወቅት ፍቅርን በሚገባ በጠማው በዓለማችን ውስጥ ኢየሱስ የሰጠንን ተልእኮ በደስታ መወጣት እንችል ዘንድ ሕይወት ጣዕም የሚኖራት ዘላለማዊ በሆነ ፍቅር መሆኑን፣ ተጨባጭ የሆነ ፍቅር የአብ የወልድና የመንፈስ ቅዱስ ፍቅር መሆኑን ለዓለም በደስታ መመስከር እንችል ዘንድ ቅድስት ድንግል ማርያም ትርዳን። ለዘላለም የእሷን አማላጅነት ልንማጸን ይገባል።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 30 2018 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል አብ ወልድና መንፈስ ቅዱስ አንድም ሶስትም ናቸው በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የቅድስት ሥላሴ በዓል እግዚአብሔር አንድ ፈጣሪ አዳኝና ቀዳሽ ሁልጊዜ በፍቅርና ለፍቅር የሚኖር መሆኑን እንድናሰላስል በማድረግ እርሱን ለሚቀበሉ ፍጥሯን ሁሉ የእርሱን ውበት በጎነትና እውነት እንዲያንጸባርቁ እድሉን ይሰጣቸዋል። ብዙ የሚነግራችሁ ነገር አለ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ነገር ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነ ሁሉ የእኔ ነው። እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋችኋል ያሏችሁ ለዚህ ነው ይለናል። የዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 16 ላይ እንደተገለጸው ምስጢረ ሥላሴ ከቅድስት ሃይማኖታችን ዋና አንቀጾች አንዱ ነው። ቤተ ክርስቲያን በአንድ አምላክ በእግዚአብሔር እናምናለን፣ በሕይወት ሰጪ በመንፈስ ቅዱስም እናምናለን እያለች በአብ በወልድና በመንፈስ ቅዱስ እንደምናምን ታስተምረናለች። ጸሎተ ሃይማኖት ላይ እንደተገለጸው አብ በእውነት እናምናለን፣ ወልድንም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን፣ በሥርዓተ ቅዳሴ ውስጥ እንደተጠቀሰው በማለት እንገልጻለን። እግዚአብሔር በመለኮቱ ዓለም ከመፈጠሩ አስቀድሞ በመንግሥቱ አለ። እግዚአብሔር በሦስትነቱና በመለኮቱ ሦስት ሥላሴ ሕላዌ የፍጥረት ሁሉ ሕልውና ነው። ፍጥሮች ሁሉ በአብ በወልድና በመንፈስ ቅዱስ ፍላጎት ከኢምንት ነገር ወጡ። በይበልጥ ደግሞ እኛ በሥላሴ አምሳል የተፈጠርነን እግዚአብሔር ሰውን በመልካችንና በአምሳላችን እንፍጠር አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተገለጸው አዳምን በአምሳሉ ከመፍጠሩ በፊት እግዚአብሔር በመንግሥቱ አለ። በሥላሴ ስም ክርስቶስን ተቀበልን። ኢየሱስ ወደ ሰማይ ከመውጣቱ በፊት ሐዋርያቱን ወንጌል እንዲሰብኩ ወደ ዓለም ሁሉ ሲልካቸው ሂዳችሁ አስተምሯቸው፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እያለ የማቴዎስ ወንጌል ምዕራፍ 28 ላይ ይናገራል። ካህን የጥምቀት ጸጋ ሲሰጠን ሳለ እኔ በአብ በወልድና በመንፈስ ቅዱስ ስም አጥምቃለሁ እያለ ክርስትናን እንድንቀበል ያደርገናል። በጥምቀት ጸጋ ከሰማይ ማደሪያ የቅድስት ሥላሴ ማደሪያ እንሆናለን። በአርያም ሥላሴ መፈጠራችን፣ በአራያ ሥላሴ መጠመቃችን ክብራችን በጣም የሚያስቀና እንዲሆን ያደርገዋል። አብ ወልድ መንፈስ ቅዱስ በጣም አከበሩን። ሥላሴን ማመን ብቻ በቂ አይደለም፣ የመለኮት ስግደትም ማቅረብ አለብን። እነርሱ ማዕረግ ሰጥተው ፈጠሩን እና እነርሱን ማክበር ይጠበቅብናል። የእነርሱ ደስታ ተካፋይ ልንሆንም ይገባናል። ቤተ ክርስቲያን ሦስት ሳሉ አንድ ሲሆኑ ለአብ ለወልድ ለመንፈስ ቅዱስ እንስገድ እያለች እንድናከብራቸው ጸሎታችንና መሥዋዕታችንን ምስጋናችንን እንድናቀርብ ታነቃቀናለች። ጸሎታችንና ሥራችንን በስመ አብ ወልድ መንፈስ ቅዱስ ብለን እንድንጀምር እና እንድንጨርሰው ትፈልጋለች። የምናደርገውን ሁሉ ለሥላሴ ክብር ብለን እንድናደርግ ትመክረናለች። በስመ አብ ወይም ስብሐት ለአብ ስንል ራሳችንን ዝቅ አድርገን እንድገም። በፍጥረታችን የሥላሴ አምሳል ከሆንን በሥራችንም ደግሞ ሥላሴን እንድንመስል ይገባናል። መንፈሳችንንና አካሄዳችንን ከሥላሴ ጋር ልናስማማ ያስፈልጋል። እንደ ሰማያዊ አባታችን ፍጹም ሁኑ ይለናል ኢየሱስ። ሥራችንን መልካም ከሆነ በእውነት ሥላሴን እንምሰል። ሕይወታችንን የሚያንጽ ከሆነ ለእነርሱ የሚገባ አክብሮትና ፍቅር እናቀርብላቸዋለን። አብ ወልድ መንፈስ ቅዱስ በእኛ ውስጥ እንዲኖሩና በእኛ እንዲደሰቱ ከፈለግን በፍቃዳቸው ልንጓዝ ይገባናል።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ በዛሬው ዕለት እየተከበረ የሚገኘውን የቅድስት ሥላሴ በዓል ምክንያት በማድረግ ያዘጋጀነውን አንድ ልዩ ዝግጅትና አስተንትኖ ነበር። አብራችሁን በመሆን ስለ አዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የግንቦት 30 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ሰኔ 1 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ጸጋ እንዴት እንደሚለውጠንና የተስፋ ዋና ገጸ ባህሪያት እንደሚያደርገን መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ለተገለሉ ሰዎች የሚደረግ መንፈሳዊ ንክብካቤን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ወጣቶች የአዲስ አበባነት ምልክት እንዲሆኑ ጥሪ ማቅረባቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ታሪክን በፍቅር እንዲቀይሩ ማሳሰባቸውን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ጸጋ እንዴት እንደሚለውጥንና የተስፋ ዋና ገጽ ባህሪያት እንደሚያደርግን መግለጻቸው ተነገረ። መብራቱ ኃይሌ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የቅዱስ ቁርባን ጸጋ እንዴት እንደሚለውጥና የተስፋ ዋና ገጽ ባህሪያት እንደሚያደርገን ያስታውሳሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓ.ም ተብረት አራተኛውን ሐዋርያዊ ጉብኝታቸውን በስፔን እያደረጉ መሆናቸው ይታወቃል። በማድሪድ ከተማ ልቦስት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ1.2 ሚሊዮን በላይ ሰዎች የተሳተፉበትን የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ በግንቦት 30 2018 ዓ.ም ተምረት የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት ዓመታዊ በዓል ተከብሮ ማለፉ የሚታወስ ሲሆን በወቅቱ ቅዱስነታቸው ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት ስፔናውያንን ይችን አገር ለዘመናት የቀረጸውና የገለጸው ሃይማኖታዊነት ሊጎበኝ የሚገባው የቀድሞ ሙዚየም ሳይሆን ዛሬም ቢሆን የምንጎበኝበት የእምነት ትምህርት ቤት መሆኑን እንዲያረጋግጡ አበረታተዋል። በስፔን ቅዱስነታቸው በሚያደርጉ ታዋሪያዊ ጉብኝታቸው ሁለተኛ ቀን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቶስን ቅዱስ ሥጋና ክቡር ደም ክብረ በዓል በመስዋዕተ ቅዳሴ መርተዋል። በማድሪድና በዙሪያው ባሉት መንገዶች ከ1.2 ሚሊየን በላይ ሰዎች ፕላዛ ደ ሲቤሌስ በተሰኘው ስፍራ ተጨናንቀው የተገኙ ሲሆን ርዕሰ ሊቃነ ጳጳሳቱ ከእነርሱ ጋር በመሆናቸው ደስታቸውን ገልጸዋል። በመካከላችን የክርስቶስ ሕያው መገኘት ስጦታ የሆነውን በቅዱስ ቁርባን ዙሪያ ተሰብስበው መገኘታቸው እንዳስደሰታቸው ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳቱ በዚህ ቀን ጌታ ሕይወቱን በፈቃደኝነት እንዴት እንዳቀረበልን ከአብ ጋር ኅብረት እንድንገነባና ልጆቹ እንድንሆንና ከሞት ይልቅ በሚጠነክር ፍቅር ከእግዚአብሔር ሕይወት ጋር ሊመግበን ከሰማይ እንደወረደ እዚህ እንዳለ በልዩ መንገድ እናስታውሳለን ብለዋል። ርዕሰ ሊቃነ ጳጳሳቱ ስፔን የጌታን መገኘት በቅዱስ ቁርባን እንጀራ ውስጥ ስላከበረችው የበለጸገ ታሪክ ክብር ሰጥተዋል። በማድሪድና በብዙ የስፔን ክፍሎች የክርስቶስ ቅዱስ ሥጋና ክቡር ደም በዓል ወደ እምነት ልብ ለመመለስ ለእግዚአብሔር ያለንን ፍቅርና ታማኝነት ለማደስ በልዩ መንገድ ይከበራል ብለዋል። በታላላቅ መንፈሳዊ ሁደቶች በተለያዩ ዘመናት ውስጥ እነዚህ ወጎች የስፔን ሕዝብ ልዩና የአምልኮ፣ የኪነ ጥበብ፣ የሙዚቃ፣ የሕንፃና የሕይወት መገለጫዎች እንዴት እንደሰጡ አስተውለዋል። እነዚህም የሚወክሉት ከባህላዊና ከሥነ ጥበብ በላይ ብቻ ሳይሆን በእኛ መካከል ሕያው ሆኖ የሚያሰላስለውን ከሙታን የተነሳውን ጌታ ፊት የእምነት መገለጫ፣ እሱም ሕያው የሆነና በመካከላችን መሄዱን የሚቀጥል የሕይወትን ረሃብ ለማርካት እንጀራ የሚሆነውን የልባችንንና የታሪካችንን ጓዳዎች በጨለማ የተሸፈኑትን እንኳን የሚጎበኝ ነው ማለታቸው ተገልጿል። የቅዱስ ቁርባን ሁደቶች ኢየሱስ ክርስቶስ እንዴት እንደሚንከባከበን ያስታውሳሉ። ነገር ግን እንዴት ሊገናኘን እንደሚመጣና በዕለት ተዕለት ሕይወታችንና እንቅስቃሴዎቻችን ውስጥ እንደሚከተለንም ርዕሰ ሊቃነ

0: እንድንቀይርና የሚቀይረንንና አዲስ ዓለም ገንቢዎች የሚያደርገንን የእርሱን መገኘት እንድንቀበል እንዴት እንደሚጠይቀን አብራርተዋል። እናም ዛሬ በልዩ መንፈሳዊ ሁደቶች የክርስቶስን ቅዱስ ሥጋና ክቡር ደም በዓል በዕለት ተዕለት ሕይወታችን፣ በግንኙነታችን፣ በኅብረተሰቡና የወደፊቱን እንድንገነባና እግዚአብሔር እንዴት እንደሚወደን፣ እንደሚንከባከበን፣ እንደሚከተለን፣ እንደሚያድነን በዕለቱ ምንባብ እንደ ሰማነው እንዴት እናስታውስ የሚል ወቅታዊ ግብዣ ያቀርብልናል ሲሉ ተናግረዋል። ከዚያም ርዕሰ ሊቃነ ጳጳሳት ሊዮ የዛሬውና የወደፊቱ የስፔን ተግባር ይችን አገር ለዘመናት የቀረጸውና የገለጸው ሃይማኖታዊነት የሚጎበኝ ያለፈ ዘመን ሙዚየም ሳይሆን ዛሬም ቢሆን የምንጎበኘው የእምነት ትምህርት ቤት መሆኑን ማረጋገጥ አለብን ብለዋል። ይህ ትምህርት ቤት በእግዚአብሔርና በባልንጀራችን ፊት እንድንበረከክ ጥሪ ያቀርብልናል። ስለዚህም ስጦታ የሚሆን የፍቅር ነጻነት በመካከላችን እንዲፈስና የራስ ወዳድነት ሰንሰለቶችን እንዲሰባብር ማድረግ ያስፈልጋል ያሉ ሲሆን፣ ልክ እግዚአብሔር እውነተኛ መገኘት እንደሆነ ሁሉ እኛም በኅብረተሰቡ እውነታዎችና ተግዳሮቶች ውስጥ እንድንገኝ ተጠርተናል። በግል ለጋራ ጥቅም ግንባታ ራሳችንን አሳልፈን እንድንሰጥ ተጋብዘናል ብለዋል። በማጠቃለያው ርዕሰ ሊቃነ ጳጳሳቱ ሁሉም ሰው ወደ ጌታ በቅን ፍቅር እንዲመለስ ከእርሱ ጋር ለመገናኘት ክፍት እንዲሆኑና የልባችንን ጥማት እንዲያረካ እንድንፈቅድለት ከዚያም ወደ ሕይወትና ታሪክ ጎዳናዎች እንድንወጣ ይህንን የንጹሕ ውሃ ጅረት የፍቅር፣ የሰላም፣ የፍትሕና የደስታ ጅረት ለሰዎች እንድናመጣ መጸለይ ይኖርብናል ብለዋል። ሁላችንም ከዚህ የቅዱስ ቁርባን ምንጭ እንደገና እንድንጠጣ የጸለዩት ቅዱስነታቸው ይህም ወንድሞቻችንን፣ እህቶቻችንን፣ ቤተሰቦቻችንን፣ ድሆችን፣ መከራ የደረሰባቸውንና ተስፋ የቆረጡትን ለማደስ ጠቃሚ ነው ብለዋል። የቅዱስ ቁርባን ጸጋ ይለውጠናል፣ እናም የታሪክ ለውጥ ዋና ገጸ ባሕሪ ያደርገናል። ለምናገኛቸው ሰዎች የተስፋ ምልክት ነው። በቅዱስ ቁርባን ውስጥ የሚገኘው ጌታ ኢየሱስ የተቆረሰ የተሰጠና የሚቀርብ እንጀራ ይለውጣችሁ። ይህም ለእናንተና ለቤተሰቦቻችሁና ለአገራችሁ የሙላት ሕይወት እንዲበቅልላችሁ ያደርጋል ሲሉ ቅዱስነታቸው ተመኝተዋል። በዓሉ የተጠናቀቀው በርዕሰ ሊቃነ ጳጳሳት ሊዮ የሚመራው የቅዱስ ቁርባን ሥነ ሥርዓት በመንፈሳዊ ውህደትና ቡራኬ ከተጠናቀቀ በኋላ ሲሆን ከሰላሳ ሺህ በላይ አበቦች ባጌጠ 16 የተለያዩ የአበባ ማስቀመጫዎች መካከል መንፈሳዊ ውህደት ከተደረገ በኋላ የቅዱስ ቁርባን ውህደት እንደ ተጠናቀቀ ተገልጿል።
1: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ለተገለሉት ሰዎች የሚደረግ መንፈሳዊ ክብካቤን የተመለከተ ጽሑፍ ከዚህ ቀጥሎ እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
0: ለተገለሉት ሰዎች የሚደረግ መንፈሳዊ ክብካቤ። የቫቲካን የአርታይ ዳይሬክተር የሆኑት አቶ አንድሪያ ቶርኔሊ የርዕሰ ሊቃነ ጳጳሳት ሊዮ ለስፔን ምእመናን የተናገሯቸውን ቃላት ለመላው ቤተ ክርስቲያን መንገድ እንዴት እንደሚያመለክቱ ያብራራሉ። ውስጣዊ ለውጥ እንድናመጣ የሚያደርገን የግል አምልኮዎች ወይም የቤተ ክርስቲያኗን ያለፈውን ማኅበራዊ ተጽዕኖ በናፍቆት የሚያስታውሱ ሙዚየም አይደሉም። ነገር ግን እውነተኛ ትምህርት ቤት ነው። ለቁርጠኝነት፣ ለመገናኘት፣ ለመቀበልና ራስን ለመስጠት የሚከፈት ትምህርት ቤት። ርዕሰ ሊቃነ ጳጳሳት ሊዮ በማድሪድ በፕላዛ ደ ሲቤሌስ በሚባል ስፍራ ላይ በተከበረው የክርስቶስ ቅዱስ ሥጋና ክቡር ደም በዓል መሥዋዕተ ቅዳሴ ላይ ባደረጉት ስብከት ስፔንን የፈጠረው ሃይማኖታዊነትን የገለጹ በዚህ መንገድ ነው። በውህደት፣ በሕዝብ አምልኮ፣ በሥነ ጥበብ፣ በሙዚቃና በሥነ ሕንፃ አማካኝነት የሚገለጽ ሃይማኖታዊነት። በመንገዶች ላይ የሚሄደው ክርስቶስ ሲሉ ርዕሰ ሊቃነ ጳጳሳት ከድሆች፣ ከተገፉ፣ ብቻቸውንና ከተተዉ ጋር የሚገናኝ ሕያው ክርስቶስ ነው። በስፔን ውስጥ ቤተ ክርስቲያኗ ከረዥም ጊዜ በፊት የክርስቶስ ቅዱስ ሥጋና ክቡር ደም ክብረ በዓልን ከበጎ አድራጎት ቀን ጋር አቀላቅላ ማክበሯ የአጋጣሚ ነገር አይደለም። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስፔን ግልጽ ግብዣ አቅርበዋል። ታዋቂ ሃይማኖታዊ እምነት በሕይወት ባለበት አገር በቀድሞ ጊዜ እንደነበረ ሙዚየም የሚጎበኝ ሳይሆን ዛሬም ቢሆን የምንጎበኘው የእምነት ትምህርት ቤት መሆን የለበትም።

0: ማንም ሰው በጌታ ፊት ተንበርክኮ ወንድሙን ሊንቅ ስለማይችል በእግዚአብሔር ፊትና በባልንጀራችን ፊት እንድንበረከክ የሚያስተምረን ትምህርት ቤት ስጦታ የሚሆነውን ፍቅርን ያለ ክፍያ የሚያስተምረን በመካከላችን እንዲፈስና የራስ ወዳድነት ሰንሰለት እንዲሰበር የሚያስተምረን ትምህርት ቤት እግዚአብሔር እውነተኛ መገኘት መሆኑንና እኛም በህብረተሰቡ እውነታዎችና ተግዳሮቶች ውስጥ እንድንገኝ የተጠራንበት ትምህርት ቤት ሳንሸሸግ ነገር ግን በግል ለጋራ ጥቅም ግንባታ ራሳችንን አሳልፈን እንድንሰጥ የተጠራንበት ትምህርት ቤት ሊሆን ይገባል። እነዚህ ቃላት በቀጥታ የሚናገሩት በጠንካራ ዋልታ ረገጥ ማህበረሰብ ውስጥ ክፍፍልና ሞቅ ያለ ውዝግብ በተደጋጋሚ በሚከሰትበት ጠንካራ ጥራዝ ነጠቅ ማህበረሰብ ውስጥ የስፔን ክርስቲናን ህይወት ተሞክሮ የሚያሳዩ ናቸው። ርዕሰ ሊቃነ ጳጳሳቱ በመጀመሪያ ክርስቲያኖች የክርስቶስ ቅዱስ ሥጋና ክቡር ደም ልብ እንዲረዱና እንዲኖሩ ጥሪ አቅርበዋል። ይህም የሚቀርበውና በተራው እንድንቀርብ የሚጠይቀን በሚሰቃይ ምግብ ወይም መጠለያ በሌለው ወንድም ወይም እህት ውስጥ እሱን የሚያውቅ አምላክ ነው። ከዚህ አንጻር የቤተ ክርስቲያኗ ማኅበራዊ ጠቀሜታ የሚገኘው በአገልግሎት ውስጥ ነው። ለድሆች ፍላጎቶች ምላሽ በመስጠት እርቅን በማበረታታት ዋልታ ረገጥነትን በማሸነፍ ለፍትህ በመሥራትና የበለጠ ሁሉን አቀፍ ማኅበረሰብ በመገንባት የቅዱስ ቁርባን ኢየሱስ ሲሉ ርዕሰ ሊቃነ ጳጳሳቱ የተደበቀ ዘላለማዊ ምንጭ የሚፈስና ጥማትን የሚያረካ ምንጭ ነው። ነገር ግን ሳያሳውር በውጫዊ ኃይል ራሱን ሳያስገድድ በሚያስደንቅ ሁኔታ ራሱን ሳያቀርብ በስውር የሚገለጽ ነው። በዚህ ምክንያት የክርስቶስ ቅዱስ ሥጋና ክቡር ደም ሕዝባዊ በዓል በግል አምልኮ ውስጥ ብቻ አያካትተንም። ነገር ግን ወንድሞቻችንንና እህቶቻችንን፣ ቤተሰቦቻችንን፣ ድሆችን፣ የሚሰቃዩትንና ተስፋቸውን ያጡ ሰዎችን ለማደስ ይልከናል። የቅዱስ ቁርባን ጸጋ ይለውጠናልና የታሪክ ለውጥ ዋና ገጸ ባሕርያት ያደርገናል። ለምናገኛቸው ሰዎች የተስፋ ምልክት ይሆነናል። ክርስቲያኖች ዓለምን በመናፍስትና በጠላቶች የተሞሉ ሁሉንም ነገር ግልጽ የሚያደርጉ በሚመስሉ ተቃራኒ ግጭቶች ንጹሕ ቀላል አቀራረቦችና ማንነትን መሠረት ባደረጉ አቀራረቦች ውስጥ ከመጠመድ አደጋ ነጻ አይደሉም። በዚህ ምክንያት የክርስቶስ ቅዱስ ሥጋና ክቡር ደም በዓል ሁደት ታሪካዊ ትዝታ በአስቂኝ ናፍቆት ብቻ የተወሰነ ሳይሆን በአሁኑ ጊዜ በዕለት ተዕለት ሕይወታችን፣ በግንኙነታችን፣ በኅብረተሰብ ውስጥ የቀረገ ግብዣ መሆኑ አስፈላጊ ነው። በሌላ አነጋገር ለሰው ልጅ ልብ ለእርቅና ለሰላም ጥማት ምላሽ ለመስጠት አገልግሎት ይሆናል።
1: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ወጣቶች የአዲስ ሰብአዊነት ምልክት እንዲሆኑ ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ወቅት በማድሪድ የዋዜማ ጸሎት ዝግጅት ላይ ለስፔን ወጣቶች የማበረታቻና የተስፋ መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው የስፔን ወጣቶች የአዲስ ሰብአዊነት ምልክት እንዲሆኑ ጥሪ አቅርበው በዕለቱ ከወጣቶች ተወካዮች ጋር ባደረጉት ውይይት ታሪክን ወደ ተሻለ ዓለም ለመቀየር የወንጌል ሚስዮናውያን እንዲሆኑ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የመጀመሪያ ቀን ሐዋርያዊ ጉብኝታቸው በማድሪድ ፕላሳ ዴ ሊማ የቀረበውን የወጣቶች የጸሎት ዝግጅት መርተዋል። የጸሎት ዝግጅቱን ከ600,000 በላይ የሚሆኑ ወጣቶች በአደባባዩና በዙሪያው ባሉት ዋና ዋና ጎዳናዎች ላይ ሆነው ተሳትፈዋል። በዘመናዊው ዓለም ውስጥ እምነትን፣ የወንጌል ምስክርነትንና ሕይወትን አስመልክቶ ከወጣቶች ተወካዮች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በቅዱስ ቁርባን ስግደት የተከናወነው የቅዳሜው የዋዜማ ጸሎት ሥነ ሥርዓቱ ቅዱስነታቸው በስፔን ለሚያደርጉት የአንድ ሳምንት ሐዋርያዊ ጉብኝት ክፍል እንደነበር ታውቋል። የማድሪድ ከተማ ሊቀ ጳጳስ ብፁዕ ካርዲናል ሆሴ ኮባካኖ የዛሬውን ወጣት የሚያጋጥሙ ተግዳሮቶችን በማስመልከት ንግግር ካደረጉ በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከወጣቶቹ የቀረቡላቸውን ጥያቄዎች ካዳመጡ በኋላ ምላሽ ሰጥተዋል። ቅዱስነታቸው እምነታቸውን ያነሳሱ ሰዎችን በማስመልከት ለቀረበላቸው ጥያቄ በሰጡት ምላሽ እውነትን ከህብረት ጋር ያጣመረውን ቅዱስ ዮሐንስ ክሪዞስቶምን በአድናቆት ጠቅሰው በአስቸጋሪ ጊዜያት ቸርነቱን ይበልጥ ያጠናከረውን የቪላኖዌቫ ቶማስንና ፍትህን በመጠበቅና ህዝብን በማገልገል የሚታወቀውን የሞግሮቢዮ ቱሪቪየስን በመጥቀስ በፔሩ በምሲናዊነት ባሳለፏቸው ዓመታት ውስጥ ችግር ካጋጠሟቸው ማህበረሰቦች ጋር መገናኘት እምነታቸውን እንዳጠናከረውና በወንጌል እንደለወጠው አስታውሰዋል። ቅዱስነታቸው ከወጣቶች ለተነሱ ጥያቄዎች በሰጡት ምላሽ የእግዚአብሔርን ድምጽ በጸሎትና በጽሞና እንዲፈልጉ ለእውነት ቁርጠኞች እንዲሆኑና የክርስትናና የጋብቻ ህይወት እውነተኛ ጥሪ መሆናቸውን እንዲገነዘቡ አበረታተዋል። እውነተኛ የክርስቲያን ምስክርነት በግል ምርጫና በትህትና የሚጀምር መሆኑን አጽንኦት ሰጥተው እያንዳንዱ ሰው አስተማሪ ከመሆኑ ቀደም ብሎ ደቀ መዝሙር ሆኖ መቀጠል እንዳለበት መምህራንንና መሪዎችን አስታውሰዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም በፍጆታና በራስ ወዳድነት የሚታወቀውን የዘመናዊ ዓለም ጭንቀት ከግምት ውስጥ በማስገባት ጽሞና ሰዎች የእግዚአብሔር ድምጽ የሚያዳምጡበት እውነትን ከቅዠት የሚለዩበትና ዘላቂ ትርጉም የሚያገኙበት እንደሆነ አስረድተዋል። በዘመናዊው ማህበረሰብ ውስጥ በታማኝነት መኖር እንደሚገባ ተናግረው ለዲዮግናጥየስ የተጻፈውን ጥንታዊ ደብዳቤ በመጥቀስ ክርስቲያኖች በዘመናዊው ዓለም ውስጥ ሙሉ በሙሉ መሳተፍ እንዳለባቸውና ይህም በቄንጥ ወይም በሪዮት ዓለም ሳይባርኩ ሊሆን እንደሚገባ አሳስበው ከቁሳዊ ስኬት ደስታና ኃይል ይልቅ እምነት እውነተኛ ነጻነትንና ተስፋን እንደሚሰጥ እንዲሁም ሪዮት ዓለምና ዝንባሌ ቶሎ ብለው ሲጠፉ እውነት ግን ጸንቶ እንደሚቆይ አጽንኦት ሰጥተዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ወጣቶች በዲጂታል ዓለም ውስጥ ጨምሮ በህብረተሰብ ውስጥ የአውንታዊ ለውጥ ወኪሎች እንዲሆኑ የወንጌልን እሴትና ውበት ለሌሎች እንዲያስተላልፉ ግዴለሽነትን፣ አመጽንና ሐሰትን በመዋጋት አዲስ የሰብአዊነት ምልክት እንዲሆኑ ፍትህን እንዲፈልጉና ሰዎች እንዲያደርጉላቸው የሚፈልጉትን ለሌሎች እንዲያደርጉ አሳስበዋቸዋል። በመጨረሻም ወጣቶች የክርስቶስን ምሳሌ በመከተል እውነተኛ ሰው እንዲሆኑ ጥሪ አቅርበው እምነትን እንደ እምነት ብቻ ሳይሆን በበጎነት የሚገለጽ የአኗኗር ዘይቤ እንዲያደርጉትና ይህም ታሪክን የመለወጥ ችሎታ ያለውና ዓለምን የተሻለ ለማድረግ የሚያስችል በጎ ምግባር መሆኑን በመግለጽ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ታሪክን በፍቅር እንዲለውጡ አሳሰቡ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በማድረግ ላይ ባሉት አራተኛው ዓለም አቀፍ ሐዋርያዊ ጉብኝታቸው ልዩ ልዩ ሐዋርያዊ ተልእኮ ካላቸው አባላት ጋር ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው የሲቪልና የሃይማኖት መሪዎች የተለያዩ ትርካዎችን ወደ ጎን በመተው ለችግር ተጋላጭ የሆኑትን እንዲንከባከቡና የሌሎችን ሰብአዊ ክብር በትክክል እንዲመለከቱ አሳስበው ወጣቶች እውነተኛ ስብዕናን በመያዝ ታሪክን በፍቅር እንዲለውጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለማድረግ ወደ ስፔን ሲደርሱ የመዲናዋ ማድሪድ ጎዳናዎች እርሳቸውን ሊቀበሉ ተስፋ ባደረጉ በርካታ መንፈሳዊ ነጋዴያን፣ የአገር ጎብኚዎችና መንገደኞች መሞላቷ ተነግሯል። ቅዱስነታቸው በስፔን በሚያደርጉት የስድስት ቀናት ሐዋርያዊ ጉብኝት የመጀመሪያ ቀን ንጉሣዊ ቤተ መንግሥትን በጎበኙበት ወቅት በንጉሥ ፊሊፔ ስድስተኛ፣ በንግሥት ሌቲሲያና በሴት ልጆቻቸው አቀባበል ተደርጎላቸዋል። በሥነ ሥርዓቱ ላይ ንጉሡም ሆነ ቅዱስነታቸው በስፔን 2000 ዓመታት የዘለቀውን ረጅም ካቶሊካዊ ባህልን አስታውሰው ቅዱስነታቸው በዕለቱ ባደረጉት ንግግር ሕዝቡ በማኅበረሰቡ እውነታና ታሪክ ውስጥ መከፋፈልና ልዩነት የሚያመጡ ትርካዎችን ወደ ጎን በማድረግ ውስብስብነትን ፍሬያማና ንጹሕ በሆኑ መንገዶች እንዲያሸንፍ ጥሪ አቅርበዋል። መከፋፈል በተስፋፋበትና የሰብአዊ መብቶች ጥበቃ በቀነሰበት በዚህ ወቅት እነዚህን ነገሮች ማለፍ እንደሚገባ አሳስበው ለእውነት ታማኝ የሆኑ ሰዎች በሰዎች ሕሊና ውስጥ ፍትሕና ሰላም እስኪሰርጽ ድረስ ከቦታ ቦታ እንዲንከራተቱ ተደርገዋል ብለዋል። የሰብአዊ ክብር ጥበቃና ለተጋላጭ ሰዎች የሚደረገውን እንክብካቤ ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ አገረ ስብከት ውስጥ እርዳታ በማድረግ ላይ የሚገኘውን ሴዲያ 24 ሆራስ የተሰኘ ካቶሊካዊ የበጎ አድራጎት ድርጅት ማኅበራዊ ፕሮጀክት ጠቅሰው ይህ ፕሮጀክት በማድሪድ ውስጥ ያለ ማንኛውም ሰው ከማድሪድ የመጣ በመሆኑ ለሁሉም ሰው መልካም አቀባበል የሚያደርግ መሆኑን አጽንኦት ሰጥተዋል። በዚህ የእርዳታ መስጫ ማዕከል ውስጥ ማንም ብቸኛ አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምጽዋት መስጠት ከበጎ አድራጎት ጋር ተመሳሳይነት እንደሌለው ገልጸው የግል ግንኙነት ሊኖር እንደሚገባ በማሳሰብ የነፍሲየር ርዕሰ ሊቃነ ጳጳሳት ፍራንችስኮስን አስተምሮ በማስታወስ ሰዎች በእውነት የሚያገለግሏቸውን ሰዎች ዓይን ይመለከቱ እንደሆነና ክብራቸውንም ይገነዘቡ እንደሆነ ጠይቀዋል። ቅዱስነታቸው በጉብኝታቸው ቀን ማጠቃለያ ለማድሪድ ወጣቶች በተዘጋጀው የጸሎት ስነ ስርዓት ላይ ከከተማው ወጣቶች ጋር ለመገናኘት ወደ ፕላዛ ዴ ሊማ የተጓዙ ሲሆን ከሙዚቃ ዝግጅቱ በኋላ ከጥቂት የወጣት ቡድን አባላት ጋር ተገናኝተው ባደረጉት ንግግር በዛሬው ዓለም ውስጥ የሚያጋጥሟቸውን ተግዳሮቶች በተመለከተ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛን ያነሳሱ ቅዱሳንን በማስመልከት ከተነሱ ጥያቄዎች መካከል አንዱ ወደ ሆነው ወደ ቅዱስ ዮሐንስ ክሪዞስቶም ህይወት በመመለስ ከግማሽ ሚሊዮን በላይ ለሚሆኑ ወጣቶች ባደረጉት ንግግር ወጣቶች ለክህነት አገልግሎት፣ ለመንኩስና ህይወት ወይም ለሌሎች የቤተ ክርስቲያን አገልግሎቶች ለሚቀርብላቸው ጥሪ መፍራት እንደሌለባቸው አሳስበዋል። ለሌላው ጥያቄ በሰጡት ምላሽም ወጣቶች የእግዚአብሔርን ድምጽ ለማወቅ የጽሞና ጊዜ እንዲኖራቸው በማበረታታት በዚያ የጽሞና ጊዜ ርዕዮተ ዓለም የሚያልፍ መሆኑን እውነት ግን ዘወትር የሚኖር መሆኑን እንረዳለን ብለዋል። የጽሞናና የእውነት ፍለጋ አንድ ሰው ብቻውን የሚያደርገው እንዳልሆነ ተናግረው ማንም ሰው በኢየሱስ ብቻ እንደማያምን ማስታወስ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ወጣቶች በዚህ ያመጽ የጦርነትና የግዴለሽነት ጉዞ መካከል አዲስ የሰብአዊነት ምልክት እንዲሆኑ አሳስበዋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች በተልእኮ ላይ እውነተኛ እንዲሆኑ ከመልክ ይልቅ ስጋና ደም ያላቸው እንዲሆኑ በማሳሰብ የካቶሊክ እምነት በበጎ አድራጎት የተሟላ ህይወት መሆኑንና ወጣቶች በሙሉ በዘመናዊው ዓለም ውስጥ የወንጌል ልዑካን እንዲሆኑ አደራ ብለው በመጨረሻም ይህ በጎነት ታሪክን ከማንኛውም ነገር በላይ የሚቀይር መሆኑን በመናገር ወጣቶችም ታሪክን መለወጥ እንደሚችሉና በፍቅር እንዲያደርጉት በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 1 2018 ዓ.ም. ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሰኔ 1 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ጸጋ እንዴት እንደሚለውጠንና የተስፋ ዋና ገጸ ባህሪያት እንደሚያደርገን መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ለተገለሉ ሰዎች የሚደረግ መንፈሳዊ ንክብካቤን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ወጣቶች የአዲስ አበባነት ምልክት እንዲሆኑ ጥሪ ማቅረባቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ታሪክን በፍቅር እንዲቀይሩ ማሳሰባቸውን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይል ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ጸጋ እንዴት እንደሚለውጥና የተስፋ ዋና ገጽ ባህሪያት እንደሚያደርግን መግለጻቸው ተነገረ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የቅዱስ ቁርባን ጸጋ እንዴት እንደሚለውጥና የተስፋ ዋና ገጽ ባህሪያት እንደሚያደርገን ያስታውሳሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓ.ም ተብረት አራተኛውን ሐዋርያዊ ጉብኝታቸውን በስፔን እያደረጉ መሆናቸው ይታወቃል። በማድሪድ ከተማ ልቦስት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከ1.2 ሚሊዮን በላይ ሰዎች የተሳተፉበትን የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ በግንቦት 30 2018 ዓ.ም ተምረት የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚታወስበት ዓመታዊ በዓል ተከብሮ ማለፉ የሚታወስ ሲሆን በወቅቱ ቅዱስነታቸው ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት ስፔናውያንን ይችን አገር ለዘመናት የቀረጸውና የገለጸው ሃይማኖታዊነት ሊጎበኝ የሚገባው የቀድሞ ሙዚየም ሳይሆን ዛሬም ቢሆን የምንጎበኝበት የእምነት ትምህርት ቤት መሆኑን እንዲያረጋግጡ አበረታተዋል። በስፔን ቅዱስነታቸው በሚያደርጉ ታዋሪያዊ ጉብኝታቸው ሁለተኛ ቀን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቶስን ቅዱስ ሥጋና ክቡር ደም ክብረ በዓል በመስዋዕተ ቅዳሴ መርተዋል። በማድሪድና በዙሪያው ባሉት መንገዶች ከ1.2 ሚሊየን በላይ ሰዎች ፕላዛ ደ ሲቤሌስ በተሰኘው ስፍራ ተጨናንቀው የተገኙ ሲሆን ርዕሰ ሊቃነ ጳጳሳቱ ከእነርሱ ጋር በመሆናቸው ደስታቸውን ገልጸዋል። በመካከላችን የክርስቶስ ሕያው መገኘት ስጦታ የሆነውን በቅዱስ ቁርባን ዙሪያ ተሰብስበው መገኘታቸው እንዳስደሰታቸው ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳቱ በዚህ ቀን ጌታ ሕይወቱን በፈቃደኝነት እንዴት እንዳቀረበልን ከአብ ጋር ኅብረት እንድንገነባና ልጆቹ እንድንሆንና ከሞት ይልቅ በሚጠነክር ፍቅር ከእግዚአብሔር ሕይወት ጋር ሊመግበን ከሰማይ እንደወረደ እዚህ እንዳለ በልዩ መንገድ እናስታውሳለን ብለዋል። ርዕሰ ሊቃነ ጳጳሳቱ ስፔን የጌታን መገኘት በቅዱስ ቁርባን እንጀራ ውስጥ ስላከበረችው የበለጸገ ታሪክ ክብር ሰጥተዋል። በማድሪድና በብዙ የስፔን ክፍሎች የክርስቶስ ቅዱስ ሥጋና ክቡር ደም በዓል ወደ እምነት ልብ ለመመለስ ለእግዚአብሔር ያለንን ፍቅርና ታማኝነት ለማደስ በልዩ መንገድ ይከበራል ብለዋል። በታላላቅ መንፈሳዊ ሁደቶች በተለያዩ ዘመናት ውስጥ እነዚህ ወጎች የስፔን ሕዝብ ልዩና የአምልኮ፣ የኪነ ጥበብ፣ የሙዚቃ፣ የሕንፃና የሕይወት መገለጫዎች እንዴት እንደሰጡ አስተውለዋል። እነዚህም የሚወክሉት ከባህላዊና ከሥነ ጥበብ በላይ ብቻ ሳይሆን በእኛ መካከል ሕያው ሆኖ የሚያሰላስለውን ከሙታን የተነሳውን ጌታ ፊት የእምነት መገለጫ፣ እሱም ሕያው የሆነና በመካከላችን መሄዱን የሚቀጥል የሕይወትን ረሃብ ለማርካት እንጀራ የሚሆነውን የልባችንንና የታሪካችንን ጓዳዎች በጨለማ የተሸፈኑትን እንኳን የሚጎበኝ ነው ማለታቸው ተገልጿል። የቅዱስ ቁርባን ሁደቶች ኢየሱስ ክርስቶስ እንዴት እንደሚንከባከበን ያስታውሳሉ። ነገር ግን እንዴት ሊገናኘን እንደሚመጣና በዕለት ተዕለት ሕይወታችንና እንቅስቃሴዎቻችን ውስጥ እንደሚከተለንም ርዕሰ ሊቃነ ጳጳሳቱ ገልጸዋል። እሱ ከሕዝቡ ጋር የሚሄድ የታሪክ ጌታ የሆነ ለእኛ ቅርብ የሆነ አምላክ ነው። ለደካሞች መጽናኛ፣ ለቤተሰቦች ብርሃን፣ ለታመሙ ተስፋና ለሚሰቃዩ ሰዎች ሰላም ነው። በትሕትና ጎዳናዎች ላይ የሚሄደው ክርስቶስ ከድሆች ከተበደሉ ብቻቸውን ከሆኑና ከተተዉ ጋር የሚገናኝ ነው ብለዋል። ርዕሰ ሊቃነ ጳጳሳቱ የክርስቶስ ቅዱስ ሥጋና ክቡር ደሙ ከራስ ወዳድነት፣ ግዴለሽነት፣ ከምቾት፣ ከግል እምነት እንድንወጣ ለለውጥ ላቀረበልን ግብዣ ምላሽ እንድንሰጥ አመለካከታችንን እንድንቀይርና የሚቀይረንንና አዲስ ዓለም ገንቢዎች የሚያደርገንን የእርሱን መገኘት እንድንቀበል እንዴት እንደሚጠይቀን አብራርተዋል። እናም ዛሬ በልዩ መንፈሳዊ ሁደቶች የክርስቶስን ቅዱስ ሥጋና ክቡር ደም በዓል በዕለት ተዕለት ሕይወታችን፣ በግንኙነታችን፣ በኅብረተሰቡና የወደፊቱን እንድንገነባና እግዚአብሔር እንዴት እንደሚወደን፣ እንደሚንከባከበን፣ እንደሚከተለን፣ እንደሚያድነን በዕለቱ ምንባብ እንደ ሰማነው እንዴት እናስታውስ የሚል ወቅታዊ ግብዣ ያቀርብልናል ሲሉ ተናግረዋል። ከዚያም ርዕሰ ሊቃነ ጳጳሳት ሊዮ የዛሬውና የወደፊቱ የስፔን ተግባር ይችን አገር ለዘመናት የቀረጸውና የገለጸው ሃይማኖታዊነት የሚጎበኝ ያለፈ ዘመን ሙዚየም ሳይሆን ዛሬም ቢሆን የምንጎበኘው የእምነት ትምህርት ቤት መሆኑን ማረጋገጥ አለብን ብለዋል። ይህ ትምህርት ቤት በእግዚአብሔርና በባልንጀራችን ፊት እንድንበረከክ ጥሪ ያቀርብልናል። ስለዚህም ስጦታ የሚሆን የፍቅር ነጻነት በመካከላችን እንዲፈስና የራስ ወዳድነት ሰንሰለቶችን እንዲሰባብር ማድረግ ያስፈልጋል ያሉ ሲሆን፣ ልክ እግዚአብሔር እውነተኛ መገኘት እንደሆነ ሁሉ እኛም በህብረተሰቡ እውነታዎችና ተግዳሮቶች ውስጥ እንድንገኝ ተጠርተናል። በግል ለጋራ ጥቅም ግንባታ ራሳችንን አሳልፈን እንድንሰጥ ተጋብዘናል ብለዋል። በማጠቃለያው ርዕሰ ሊቃነ ጳጳሳቱ ሁሉም ሰው ወደ ጌታ በቅን ፍቅር እንዲመለስ ከእርሱ ጋር ለመገናኘት ክፍት እንዲሆኑና የልባችንን ጥማት እንዲያረካ እንድንፈቅድለት ከዚያም ወደ ሕይወትና ታሪክ ጎዳናዎች እንድንወጣ ይህንን የንጹሕ ውሃ ጅረት የፍቅር፣ የሰላም፣ የፍትሕና የደስታ ጅረት ለሰዎች እንድናመጣ መጸለይ ይኖርብናል ብለዋል። ሁላችንም ከዚህ የቅዱስ ቁርባን ምንጭ እንደገና እንድንጠጣ የጸለዩት ቅዱስነታቸው፣ ይህም ወንድሞቻችንን፣ እህቶቻችንን፣ ቤተሰቦቻችንን፣ ድሆችን፣ መከራ የደረሰባቸውንና ተስፋ የቆረጡትን ለማደስ ጠቃሚ ነው ብለዋል። የቅዱስ ቁርባን ጸጋ ይለውጠናል፣ እናም የታሪክ ለውጥ ዋና ገጸ ባሕሪ ያደርገናል። ለምናገኛቸው ሰዎች የተስፋ ምልክት ነው። በቅዱስ ቁርባን ውስጥ የሚገኘው ጌታ ኢየሱስ የተቆረሰ የተሰጠና የሚቀርብ እንጀራ ይለውጣችሁ። ይህም ለእናንተና ለቤተሰቦቻችሁና ለአገራችሁ የሙላት ሕይወት እንዲበቅልላችሁ ያደርጋል ሲሉ ቅዱስነታቸው ተመኝተዋል። በዓሉ የተጠናቀቀው በርዕሰ ሊቃነ ጳጳሳት ሊዮ የሚመራው የቅዱስ ቁርባን ሥነ ሥርዓት በመንፈሳዊ ውህደትና ቡራኬ ከተጠናቀቀ በኋላ ሲሆን ከሰላሳ ሺህ በላይ አበቦች ባጌጠ 16 የተለያዩ የአበባ ማስቀመጫዎች መካከል መንፈሳዊ ውህደት ከተደረገ በኋላ የቅዱስ ቁርባን ውህደት እንደ ተጠናቀቀ ተገልጿል።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ለተገለሉት ሰዎች የሚደረግ መንፈሳዊ እንክብካቤን የተመለከተ ጽሑፍ ከዚህ ቀጥሎ እናቀርብላችኋለን። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ለተገለሉ ሰዎች የሚደረግ መንፈሳዊ እንክብካቤ። የቫቲካን የአርታይ ዳይሬክተር የሆኑት አቶ አንድሪያ ቶርኔሊ የርዕሰ ሊቃነ ጳጳሳት ሊዮ ለስፔን ምዕመናን የተናገሯቸውን ቃላት ለመላው ቤተ ክርስቲያን መንገድ እንዴት እንደሚያመለክቱ ያብራራሉ። ውስጣዊ ለውጥ እንድናመጣ የሚያደርገን የግል አምልኮዎች ወይም የቤተ ክርስቲያኗን ያለፈውን ማኅበራዊ ተጽዕኖ በናፍቆት የሚያስታውሱ ሙዚየም አይደሉም፣ ነገር ግን እውነተኛ ትምህርት ቤት ነው። ለቁርጠኝነት፣ ለመገናኘት፣ ለመቀበልና ራስን ለመስጠት የሚከፈት ትምህርት ቤት። ርዕሰ ሊቃነ ጳጳሳት ሊዮ በማድሪድ በፕላዛ ደ ሲቤሌስ በሚባል ስፍራ ላይ በተከበረው የክርስቶስ ቅዱስ ሥጋና ክቡር ደም በዓል መሥዋዕተ ቅዳሴ ላይ ባደረጉት ስብከት ስፔንን የፈጠረው ሃይማኖታዊነትን የገለጹ በዚህ መንገድ ነው። በውህደት፣ በሕዝብ አምልኮ፣ በሥነ ጥበብ፣ በሙዚቃና በሥነ ሕንፃ አማካኝነት የሚገለጽ ሃይማኖታዊነት፣ በመንገዶች ላይ የሚሄደው ክርስቶስ ሲሉ ርዕሰ ሊቃነ ጳጳሳት ከድሆች ከተገፉ ብቻቸውንና ከተተዉ ጋር የሚገናኝ ሕያው ክርስቶስ ነው። በስፔን ውስጥ ቤተ ክርስቲያኗ ከረዥም ጊዜ በፊት የክርስቶስ ቅዱስ ሥጋና ክቡር ደም ክብረ በዓልን ከበጎ አድራጎት ቀን ጋር አቀላቅላ ማክበሯ የአጋጣሚ ነገር አይደለም። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስፔን ግልጽ ግብዣ አቅርበዋል። ታዋቂ ሃይማኖታዊ እምነት በሕይወት ባለበት አገር በቀድሞ ጊዜ እንደነበረ ሙዚየም የሚጎበኝ ሳይሆን ዛሬም ቢሆን የምንጎበኘው የእምነት ትምህርት ቤት መሆን የለበትም። ማንም ሰው በጌታ ፊት ተንበርክኮ ወንድሙን ሊንቅ ስለማይችል በእግዚአብሔር ፊትና በባልንጀራችን ፊት እንድንበረከክ የሚያስተምረን ትምህርት ቤት፣ ስጦታ የሚሆነውን ፍቅርን ያለ ክፍያ የሚያስተምረን፣ በመካከላችን እንዲፈስና የራስ ወዳድነት ሰንሰለት እንዲሰበር የሚያስተምረን ትምህርት ቤት፣ እግዚአብሔር እውነተኛ መገኘት መሆኑንና እኛም በኅብረተሰቡ እውነታዎችና ተግዳሮቶች ውስጥ እንድንገኝ የተጠራንበት ትምህርት ቤት፣ ሳንሸሸግ ነገር ግን በግል ለጋራ ጥቅም ግንባታ ራሳችንን አሳልፈን እንድንሰጥ የተጠራንበት ትምህርት ቤት ሊሆን ይገባል። እነዚህ ቃላት በቀጥታ የሚናገሩት በጠንካራ ዋልታ ረገጥ ማኅበረሰብ ውስጥ ክፍፍልና ሞቅ ያለ ውዝግብ በተደጋጋሚ በሚከሰትበት ጠንካራ ጥራዝ ነጠቅ ማኅበረሰብ ውስጥ የስፔን ክርስትናን ሕይወት ተሞክሮ የሚያሳዩ ናቸው። ርዕሰ ሊቃነ ጳጳሳቱ በመጀመሪያ ክርስቲያኖች የክርስቶስ ቅዱስ ሥጋና ክቡር ደም ልብ እንዲረዱና እንዲኖሩ ጥሪ አቅርበዋል። ይህም የሚቀርበውና በተራው እንድንቀርብ የሚጠይቀን በሚሰቃይ ምግብ ወይም መጠለያ በሌለው ወንድም ወይም እህት ውስጥ እሱን የሚያውቅ አምላክ ነው። ከዚህ አንጻር የቤተ ክርስቲያኗ ማኅበራዊ ጠቀሜታ የሚገኘው በአገልግሎት ውስጥ ነው። ለድሆች ፍላጎቶች ምላሽ በመስጠት እርቅን በማበረታታት ዋልታ ረገጥነትን በማሸነፍ ለፍትህ በመሥራትና የበለጠ ሁሉን አቀፍ ማኅበረሰብ በመገንባት የቅዱስ ቁርባን ኢየሱስ ሲሉ ርዕሰ ሊቃነ ጳጳሳቱ የተደበቀ ዘላለማዊ ምንጭ የሚፈስና ጥማትን የሚያረካ ምንጭ ነው። ነገር ግን ሳያሳውር በውጫዊ ኃይል ራሱን ሳያስገድድ በሚያስደንቅ ሁኔታ ራሱን ሳያቀርብ በስውር የሚገለጽ ነው። በዚህ ምክንያት የክርስቶስ ቅዱስ ሥጋና ክቡር ደም ሕዝባዊ በዓል በግል አምልኮ ውስጥ ብቻ አያካትተንም። ነገር ግን ወንድሞቻችንንና እህቶቻችንን፣ ቤተሰቦቻችንን፣ ድሆችን፣ የሚሰቃዩትንና ተስፋቸውን ያጡ ሰዎችን ለማደስ ይልከናል። የቅዱስ ቁርባን ጸጋ ይለውጠናልና የታሪክ ለውጥ ዋና ገጸ ባሕርያት ያደርገናል። ለምናገኛቸው ሰዎች የተስፋ ምልክት ይሆነናል። ክርስቲያኖች ዓለምን በመናፍስትና በጠላቶች የተሞሉ ሁሉንም ነገር ግልጽ የሚያደርጉ በሚመስሉ ተቃራኒ ግጭቶች፣ ንጹሕ ቀላል አቀራረቦችና ማንነትን መሠረት ባደረጉ አቀራረቦች ውስጥ ከመጠመድ አደጋ ነጻ አይደሉም። በዚህ ምክንያት የክርስቶስ ቅዱስ ሥጋና ክቡር ደም በዓል ሁደት ታሪካዊ ትዝታ በአስቂኝ ናፍቆት ብቻ የተወሰነ ሳይሆን በአሁኑ ጊዜ በዕለት ተዕለት ሕይወታችን፣ በግንኙነታችን፣ በኅብረተሰቡ ውስጥ የቀረገ ግብዣ መሆኑ አስፈላጊ ነው። በሌላ አነጋገር ለሰው ልጅ ልብ ለእርቅና ለሰላም ጥማት ምላሽ ለመስጠት አገልግሎት ይሆናል።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ወጣቶች የአዲስ ሰብአዊነት ምልክት እንዲሆኑ ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ወቅት በማድሪድ የዋዜማ ጸሎት ዝግጅት ላይ ለስፔን ወጣቶች የማበረታቻና የተስፋ መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው የስፔን ወጣቶች የአዲስ ሰብአዊነት ምልክት እንዲሆኑ ጥሪ አቅርበው በዕለቱ ከወጣቶች ተወካዮች ጋር ባደረጉት ውይይት ታሪክን ወደ ተሻለ ዓለም ለመቀየር የወንጌል ሚስዮናውያን እንዲሆኑ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የመጀመሪያ ቀን ሐዋርያዊ ጉብኝታቸው በማድሪድ ፕላሳ ዴ ሊማ የቀረበውን የወጣቶች የጸሎት ዝግጅት መርተዋል። የጸሎት ዝግጅቱን ከ600,000 በላይ የሚሆኑ ወጣቶች በአደባባዩና በዙሪያው ባሉት ዋና ዋና ጎዳናዎች ላይ ሆነው ተሳትፈዋል። በዘመናዊው ዓለም ውስጥ እምነትን፣ የወንጌል ምስክርነትንና ሕይወትን አስመልክቶ ከወጣቶች ተወካዮች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በቅዱስ ቁርባን ስግደት የተከናወነው የቅዳሜው የዋዜማ ጸሎት ሥነ ሥርዓቱ ቅዱስነታቸው በስፔን ለሚያደርጉት የአንድ ሳምንት ሐዋርያዊ ጉብኝት ክፍል እንደነበር ታውቋል። የማድሪድ ከተማ ሊቀ ጳጳስ ብፁዕ ካርዲናል ሆሴ ኮባካኖ የዛሬውን ወጣት የሚያጋጥሙ ተግዳሮቶችን በማስመልከት ንግግር ካደረጉ በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከወጣቶቹ የቀረቡላቸውን ጥያቄዎች ካዳመጡ በኋላ ምላሽ ሰጥተዋል። ቅዱስነታቸው እምነታቸውን ያነሳሱ ሰዎችን በማስመልከት ለቀረበላቸው ጥያቄ በሰጡት ምላሽ እውነትን ከኅብረት ጋር ያጣመረውን ቅዱስ ዮሐንስ ክሪዞስቶምን በአድናቆት ጠቅሰው በአስቸጋሪ ጊዜያት ቸርነቱን ይበልጥ ያጠናከረውን የቪላኑዌቫ ቶማስንና ፍትሕን በመጠበቅና ሕዝብን በማገልገል የሚታወቀውን የሞግሮቢዮ ቱሪቢየስን በመጥቀስ በፔሩ በምሲናዊነት ባሳለፏቸው ዓመታት ውስጥ ችግር ካጋጠሟቸው ማኅበረሰቦች ጋር መገናኘት እምነታቸውን እንዳጠናከረውና በወንጌል እንደለወጠው አስታውሰዋል። ቅዱስነታቸው ከወጣቶች ለተነሱት ጥያቄዎች በሰጡት ምላሽ የእግዚአብሔርን ድምፅ በጸሎትና በጽሞና እንዲፈልጉ፣ ለእውነት ቁርጠኞች እንዲሆኑና የክርስትናና የጋብቻ ሕይወት እውነተኛ ጥሪ መሆናቸውን እንዲገነዘቡ አበረታተዋል። እውነተኛ የክርስቲያን ምስክርነት በግል ምርጫና በትሕትና የሚጀምር መሆኑን አጽንኦት ሰጥተው እያንዳንዱ ሰው አስተማሪ ከመሆኑ ቀደም ብሎ ደቀ መዝሙር ሆኖ መቀጠል እንዳለበት መምህራንንና መሪዎችን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተለይም በፍጆታና በራስ ወዳድነት የሚታወቀውን የዘመናዊ ዓለም ጭንቀት ከግምት ውስጥ በማስገባት ጽሞና ሰዎች የእግዚአብሔር ድምጽ የሚያዳምጡበት እውነትን ከቅዠት የሚለዩበትና ዘላቂ ትርጉም የሚያገኙበት እንደሆነ አስረድተዋል። በዘመናዊው ማህበረሰብ ውስጥ በታማኝነት መኖር እንደሚገባ ተናግረው ለዲዮግናጥየስ የተጻፈውን ጥንታዊ ደብዳቤ በመጥቀስ ክርስቲያኖች በዘመናዊው ዓለም ውስጥ ሙሉ በሙሉ መሳተፍ እንዳለባቸውና ይህም በቄንጥ ወይም በሪዮት ዓለም ሳይባርኩ ሊሆን እንደሚገባ አሳስበው ከቁሳዊ ስኬት ደስታና ኃይል ይልቅ እምነት እውነተኛ ነጻነትንና ተስፋን እንደሚሰጥ እንዲሁም ሪዮት ዓለምና ዝንባሌ ተሎ ብለው ሲጠፉ እምነት ግን ጸንቶ እንደሚቆይ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ ወጣቶች በዲጂታል ዓለም ውስጥ ጨምሮ በህብረተሰብ ውስጥ የአውንታዊ ለውጥ ወኪሎች እንዲሆኑ የወንጌልን እሴትና ውበት ለሌሎች እንዲያስተላልፉ ግዴለሽነትን፣ አመጽንና ሐሰትን በመዋጋት አዲስ የሰብአዊነት ምልክት እንዲሆኑ ፍትህን እንዲፈልጉና ሰዎች እንዲያደርጉላቸው የሚፈልጉትን ለሌሎች እንዲያደርጉ አሳስበዋቸዋል። በመጨረሻም ወጣቶች የክርስቶስን ምሳሌ በመከተል እውነተኛ ሰው እንዲሆኑ ጥሪ አቀርበው እምነትን እንደ እምነት ብቻ ሳይሆን በበጎነት የሚገለጽ ያንዋንዋር ዘይቤ እንዲያደርጉትና ይህም ታሪክን የመለወጥ ችሎታ ያለውና ዓለምን የተሻለ ለማድረግ የሚያስችል በጎ ምግባር መሆኑን በመግለጽ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች ታሪክን በፍቅር እንዲለውጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በማድረግ ላይ ባሉት አራተኛው ዓለም አቀፍ ሐዋርያዊ ጉብኝታቸው ልዩ ልዩ ሐዋርያዊ ተልእኮ ካላቸው አባላት ጋር ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው የሲቪልና የሃይማኖት መሪዎች የተለያዩ ትርካዎችን ወደ ጎን በመተው ለችግር ተጋላጭ የሆኑትን እንዲንከባከቡና የሌሎችን ሰብአዊ ክብር በትክክል እንዲመለከቱ አሳስበው ወጣቶች እውነተኛ ስብዕናን በመያዝ ታሪክን በፍቅር እንዲለውጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ለማድረግ ወደ ስፔን ሲደርሱ የመዲናዋ ማድሪድ ጎዳናዎች እርሳቸውን ሊቀበሉ ተስፋ ባደረጉ በርካታ መንፈሳዊ ነጋዴያን፣ የአገር ጎብኚዎችና መንገደኞች መሞላቷ ተነግሯል። ቅዱስነታቸው በስፔን በሚያደርጉት የስድስት ቀናት ሐዋርያዊ ጉብኝት የመጀመሪያ ቀን ንጉሣዊ ቤተ መንግሥትን በጎበኙበት ወቅት በንጉሥ ፊሊፔ ስድስተኛ፣ በንግሥት ሌቲሲያና በሴት ልጆቻቸው አቀባበል ተደርጎላቸዋል። በሥነ ሥርዓቱ ላይ ንጉሡም ሆነ ቅዱስነታቸው በስፔን 2000 ዓመታት የዘለቀውን ረጅም ካቶሊካዊ ባህልን አስታውሰው ቅዱስነታቸው በዕለቱ ባደረጉት ንግግር ሕዝቡ በማኅበረሰቡ እውነታና ታሪክ ውስጥ መከፋፈልና ልዩነት የሚያመጡ ትርካዎችን ወደ ጎን በማድረግ ውስብስብነትን ፍሬያማና ንጹሕ በሆኑ መንገዶች እንዲያሸንፍ ጥሪ አቅርበዋል። መከፋፈል በተስፋፋበትና የሰብአዊ መብቶች ጥበቃ በቀነሰበት በዚህ ወቅት እነዚህን ነገሮች ማለፍ እንደሚገባ አሳስበው ለእውነት ታማኝ የሆኑ ሰዎች በሰዎች ሕሊና ውስጥ ፍትሕና ሰላም እስኪሰርጽ ድረስ ከቦታ ቦታ እንዲንከራተቱ ተደርገዋል ብለዋል። የሰብአዊ ክብር ጥበቃና ለተጋላጭ ሰዎች የሚደረገውን እንክብካቤ ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ አገረ ስብከት ውስጥ እርዳታ በማድረግ ላይ የሚገኘውን ሴዲያ 24 ሆራስ የተሰኘ ካቶሊካዊ የበጎ አድራጎት ድርጅት ማኅበራዊ ፕሮጀክት ጠቅሰው ይህ ፕሮጀክት በማድሪድ ውስጥ ያለ ማንኛውም ሰው ከማድሪድ የመጣ በመሆኑ ለሁሉም ሰው መልካም አቀባበል የሚያደርግ መሆኑን አጽንኦት ሰጥተዋል። በዚህ የእርዳታ መስጫ ማዕከል ውስጥ ማንም ብቸኛ አይደለም ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምጽዋት መስጠት ከበጎ አድራጎት ጋር ተመሳሳይነት እንደሌለው ገልጸው የግል ግንኙነት ሊኖር እንደሚገባ በማሳሰብ የነፍሲየር ርዕሰ ሊቃነ ጳጳሳት ፍራንችስኮስን አስተምሮ በማስታወስ ሰዎች በእውነት የሚያገለግሏቸውን ሰዎች ዓይን ይመለከቱ እንደሆነና ክብራቸውንም ይገነዘቡ እንደሆነ ጠይቀዋል። ቅዱስነታቸው በጉብኝታቸው ቀን ማጠቃለያ ለማድሪድ ወጣቶች በተዘጋጀው የጸሎት ሥነ ሥርዓት ላይ ከከተማው ወጣቶች ጋር ለመገናኘት ወደ ፕላዛ ዴ ሊማ የተጓዙ ሲሆን ከሙዚቃ ዝግጅቱ በኋላ ከጥቂት የወጣት ቡድን አባላት ጋር ተገናኝተው ባደረጉት ንግግር በዛሬው ዓለም ውስጥ የሚያጋጥሟቸውን ተግዳሮቶች በተመለከተ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ያነሳሱ ቅዱሳንን በማስመልከት ከተነሱ ጥያቄዎች መካከል አንዱ ወደ ሆነው ወደ ቅዱስ ዮሐንስ ክሪዞስቶም ሕይወት በመመለስ ከግማሽ ሚሊዮን በላይ ለሚሆኑ ወጣቶች ባደረጉት ንግግር ወጣቶች ለክህነት አገልግሎት፣ ለመንኩስና ሕይወት ወይም ለሌሎች የቤተ ክርስቲያን አገልግሎቶች ለሚቀርብላቸው ጥሪ መፍራት እንደሌለባቸው አሳስበዋል። ለሌላው ጥያቄ በሰጡት ምላሽም ወጣቶች የእግዚአብሔርን ድምፅ ለማወቅ የጽሞና ጊዜ እንዲኖራቸው በማበረታታት በዚያ የጽሞና ጊዜ ርዕዮተ ዓለም የሚያልፍ መሆኑን እውነት ግን ዘወትር የሚኖር መሆኑን እንረዳለን ብለዋል። የጽሙናና የእውነት ፍለጋ አንድ ሰው ብቻውን የሚያደርገው እንዳልሆነ ተናግረው ማንም ሰው በኢየሱስ ብቻ እንደማያምን ማስታወስ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ወጣቶች በዚህ ያመጽ የጦርነትና የግድየለሽነት ጉዞ መካከል አዲስ የሰብአዊነት ምልክት እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶች በተልእኮ ላይ እውነተኛ እንዲሆኑ ከመልክ ይልቅ ሥጋና ደም ያላቸው እንዲሆኑ በማሳሰብ የካቶሊክ እምነት በበጎ አድራጎት የተሟላ ሕይወት መሆኑንና ወጣቶች በሙሉ በዘመናዊው ዓለም ውስጥ የወንጌል ልዑካን እንዲሆኑ አደራ ብለው በመጨረሻም ይህ በጎነት ታሪክን ከማንኛውም ነገር በላይ የሚቀይር መሆኑን በመናገር ወጣቶችም ታሪክን መለወጥ እንደሚችሉና በፍቅር እንዲያደርጉት በማሳሰብ መልእክታቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሰኔ 1 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።